ነበርስ ሎሆ ለላሊስሪ ግሶርቱ ለራሊስገር ፊሎዲኒ ነበርስ ሎሆ ለላሊስሪ ግሶርቱ ለራሊስገር ፊሎዲኒ ነበርስ ሎሆ ለላሊስሪ